0: Бүгін жексенбі, Анкарада сағат 16.30, Қазақстан елордасында сағат 18.30. Қадірменді радио тыңдаушылар, Түркия телерадио корпорациясынан сөйлеп тұрмыз. Қазақ тіліндегі бағдарламамызды күн сайын қысқа толқын 22 метр, 13635 килогерстік жиіліктен және Түрксат 3А серігінен тыңдай аласыздар. Бүгінгі жарты сағаттық бағдарламамызда назарларыңызға әлемге әйгілі спортшыларымыз және түркі әлемінің ұлы перзенттері атты бағдарламаларын ұсынамыз.
1: Бұрасы Түркиенің сесі радиосы.
2: This is the voice of Türkiye.
3: Hier ist die Stimme Türkiyes.
4: Ici TRT, radio La Voix de Türkiye.
1: اینجا آنکارا، رادیو صدای ترکیه.
5: هنا اذاعه صوت ترکیه.
1: Danışır Türkiye'nin Sesi Radyosu.
6: Ovdi Radyo Glas Türkiye.
7: Türkiye'nin Sesi Radyosu.
8: Qui el radio la voce della Türkiye.
9: Esta es la voz de Türkiye.
10: Слушате емисията на български език на Радио Гласът на Türkiye.
11: Юфлет зъри и Türkiye.
12: Це ли ши Туарчи чишен гонго дентай.
8: اینجا آنکاره رادیو صدای ترکیه.
13: دا ترکیه غا رادیو دا.
14: خصومه ترکیه ای زاین رادیو گایانه.
15: اترچیه رادیو صدبوری ترکیه سخما.
16: اوادا ترکیه اونو رادیو سا.
17: ایچ رادیو وچا ترکیه.
18: گوارید گولس ترکیه.
19: ایفیردا ترکیه اوازه.
8: گیت بلیر Türkiye'nin teki radyosu.
3: Ye Sıday Türkiye.
6: Anlamadın ona. Türkiye Avazı Radyosu.
0: Edo İfonetis Türkiye.
6: Oldi Radyo Glas Türkiye.
4: Giderli Diyamuriye Türkiye.
16: İni Adala Radyo Suara Türkiye.
1: Hii ni idhaa ya Kiswahili, sauti ya Türkiye.
2: Este Radyo Voz de Türkiye.
11: こちらはトルキエの声ラジオです。
3: ズボルはグラソットナトルキエ。
9: エフィルダトルキエオボーズラジオ。